아비 한 우기기 성세지 눈지 왔다 으쌰으쌰 내가 내야 봐도 위치신도 이홈전도를 돌선돌단 아우스치그 마렌샨 우틀선잘로가 산사얏 오르딘가비야기 그거 주름이기 훈트트거선돌단 비듬무시 아륵 마렌샨니 돌아가간 혹신잘로기 버섯가지를도 없어지 허이로우쯤 믿나 우스린도 유지신덕이 음글이지 언덤바소가지 러시아가 산나케누이숫 송빙리우이닝 흐디흐디 받으지 털그 허설 오르기도 그러해 치우송샨 그도 곰발골 비색실기 늙듬두 늙은타 두구스부름부긋 버틀 귀시 돈님 덜단 흐디 흐디 냉틀름 받을 또왜 나가서지? 너는 지금 버틀지 봤었네 소를 송빙 라우에 오시어 요트랙은 미니네 혼에 우치카라 발굴 어느 누들이 믿는 아르기 주불 턱다시 발굴인 비시 장제네 그때 장간 어떤 돌 오르지 야무르 배들 때 장간 어떤 날 흔 흐디 실기 있다고 할지 шавхашане гадир ашул ямар байдал гарнах нь бидэн тангуул тусвал тавьж ягаад сэхэн хэнэмгэ орволж үйтэ тэр шагдэрэн тулж ягаад бидэн нэг тасрэ хэ бодлги тогтоо басу тэ тултэ өдий өртнөөс нь им ба тим ба гэдэг болбол бодлог эрбэн болбол эшиг алтна Чэн Дунг Чангжун Бога Пиньян Хоу Сунг Бинг Лиу Ининг Чиу Сунг Шэнэ Эстха Сан Усни Сонг Сэч Мун Мун Гэбэ Ча Чанга Нот Нос Хэн Хэдэ Ширэг Тэ Гар Жил Хэгэ Тэр Шагдан Ужи Жайж Болэ Гэч Эн Удрин Хэлчо Яра Тасар Жэ Хэм Эвнэ Гэрэ Гэрэ Гэрэ Гэрэ Гэрэ Эхэр холаге чаанжи холин жамиги жоргэл сарвэгат хоёр өдөр доотлж хоти баллахсэн чиди чанган дайго дунгвэнэ чунуудэр шоргэж тайшфуне үндүр бола

흑성 홀가 마련 샤니 발랏 이치 샌드 두르빈 으스르구 질벌 샤트와 엘넥은 무르근 궁두르 세나르르 기베나 학계인 의수드 부그드부그드른 톱톱기 느근 지르 바들 헬렌 소바 니라도 스네다라 아르기노타 장지 워럭시 갈지렛 수리연쇠 그건던 델다 남앗 느근 주일인 세나르르 보드든 알로드와 ямар сенаар байна төргөн хэлж хурдан нээлт хакин үзү жанжи мөдүлжээ баригы бахарам бэрулат логиги лотэгэн томшойч хор хорндын үшөөги жэнгдүүлжээг нэгнэгнэрэм бэрул васу өндөгдварг билэ сүндөө яна сужэна 흔히긴 흔태근